0: እንደምናምሽታችኋል አድማጮቻችን። ለረቡዕ ግንቦት 19 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን ኢትዮ ቴሌኮም ካፒታል ገበያውን በይፋ መቀላቀሉ የአክሲዮን ገበያ ማርሽን ይቀይር ይሆን?
1: በካፒታል ገበያ ውስጥ ትርፍ የሚገኘው መጨረሻ አመት ብቻ ተጠብቆ አይደለም። ኢንቨስትመንት ባንኮቹ ወይም በዲለሮቹ በመሳሰሉ አካውንት ከፍተው ተመዝግበው ሰምበዲ ለምሳሌ ካሽ ሊያስፈልገው ይችላል። የዛሬ ሁለት ወር ካሽ ቢያስፈልገው ያ ሰው አክሲዮኑን ይሸጣል፣ ግማሹን ሊሸጠው ይችላል።
0: ኢዳል አህድሃ ከእንስሳት መስዋዕት ጋር ያለውን ግንኙነት እንዲሁም የአፍሪካ ህብረት የምርጫ ታዛቢዎች አዲስ አበባ መግባታቸውን የተመለከቱና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የአፍሪካ ህብረት የምርጫ ታዛቢዎች ቡድን አዲስ አበባ ገባ። በመጪው ሰኞ የሚካሄደውን 7ኛውን አጠቃላይ ምርጫ የሚታዘቡ የአፍሪካ ህብረት የምርጫ ታዛቢዎች አዲስ አበባ መግባታቸውን ህብረቱ አስታወቀ። በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው የህብረቱ ታዛቢዎች ከ37 ሀገራት የተውጣጡ 73 አባላትን የያዘ መሆኑ በመግለጫው ላይ ተጠቅሷል። ወደ ኢትዮጵያ የገባው የህብረቱ የምርጫ ታዛቢዎች ቡድን አምባሳደሮችን፣ የሲቪል ማህበረሰብ ድርጅቶች ተወካዮች ችን የምርጫ ባለሙያዎችን፣ የሰባዊ መብት፣ የሥራ ተጾታ፣ የወጣቶችና የመገናኛ ብዙሃን ተወካዮችን ያካተተ ነው። የአፍሪካ ህብረት ማክሰኞ ግንቦት 18 2018 ዓ.ም ምረት ባወጣው መግለጫ የምርጫ ታዛቢዎቹ በምርጫው ዕለት የድምጽ አሰጣጥ ሂደትንና ቆጠራን ለመታዘብ በተለያዩ የአገሪቱ ክፍሎች የሚሰማሩ መሆኑን አስታውቋል። የህብረቱ የምርጫ ታዛቢ ቡድን የመታዘብና የግምገማ ሥራውን የሚያከናውነው በኢትዮጵያ የምርጫ ህግ፣ በአፍሪካ ህብረት እንዲሁም ዲሞክራሲያዊ ምርጫ ለማድረግ በተቀመጡ ቀጠናዊ ና ዓለም አቀፋዊ መስፈርቶች ላይ በመመስረት እንደሆነ ተገልጿል። ታዛቢዎቹ ከምርጫ ቦርድ፣ ከፖለቲካ ፓርቲዎች፣ ከእጩዎች፣ ከመገናኛ ብዙሃን እንዲሁም ከሌሎች የምርጫ ታዛቢዎች ጋር በትብብር እንደሚሰሩ የህብረቱ መግለጫ ያመለክታል። ታዛቢ ቡድኑ የመጀመሪያ ደረጃ ሪፖርቱን ግንቦት 26 2018 ዓ.ም በአዲስ አበባ ይፋ የሚያደርግ መሆኑ የተገለጸ ሲሆን የመጨረሻ ሪፖርቱን ደግሞ ከምርጫው በኋላ ባሉት 2 ወራት ውስጥ ያቀርባል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ በአገሪቱ ሰኞ ግንቦት 24 የሚደረገውን 7ኛውን ተቀላላ ሀገራዊ ምርጫ ለመታዘብ ከአፍሪካ ህብረት ታዛቢዎች በተጨማሪ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ታዛቢዎች እንደሚገኙ ትላንት በሰጠው መግለጫ ይፋ አድርጓል። የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎች ወደ ኢትዮጵያ የሚመጡት በኢትዮጵያ መንግስት ግብዣ መሰረት መሆኑን ምርጫ ቦርድና ህብረቱ አስታውቀዋል። ከሁለቱ ድርጅቶች በተጨማሪ 55 የሀገር ውስጥ የሲቪል ማህበረሰብ ድርጅቶች ምርጫውን ለመታዘብ የጠየቁት ፈቃድ እንደተሰጣቸውም የምርጫ ቦርድ ሰብሳቢዋ ወይዘሮ ሜላት ወርቅ ኃይሉ ተናግረዋል። የኢትዮጵያ ሲቪክ ማህበራት 7ኛውን ጠቅላላ ምርጫ ለመታዘብ ከ500 በላይ የሚሆኑ የረጅም ጊዜ ታዛቢዎችን ማሰማራታቸውን አስታውቀዋል። ቦርዱ እንዳለው በአማራ ክልል ከሚገኙ 138 የምርጫ ክልሎች ውስጥ 8ቱ፣ የትግራይ ክልል ደግሞ ሙሉ በሙሉ ሰኞ ዕለት ምርጫ የማይደረግባቸው ስፍራዎች ናቸው። ትናንት ግዙፉ ኢትዮ ቴሌኮም የካፒታል ገበያውን በይፋ መቀላቀሉ በፋይናንሱ ዘርፍ ትልቅ ዜና ሆኖ ውሏል። ከዚህ ቀደም 10% ድርሻውን ለህዝብ አክሲዮን ሸጦ የነበረው ኢትዮ ቴሌኮም 45,000 የሚጠጉ ዜጎች ድርሻ ገዝተውታል። ሆኖም 30 ቢሊዮን ብር እሰበስባለሁ ብሎ ተነስቶ መሰብሰብ የቻለው ግን 3 ቢሊዮን ብር ብቻ ነው። ኩባንያው ካፒታል ገበያውን በይፋ መቀላቀሉ ምን ይቀይራል ስንል የቢዝነስና ፕራይቬት ሴክተር ባለሙያ አቶ ኃይለ መለኮት ተከስተ ብርሃንን አነጋግረናል።
1: የንዋይ ገበያ በተለምዶ ካፒታል ማርኬት የሚባለው ነው። አይ ቲንክ እንግሊዘኛው ነው መሰለኝ በብዛት ሰው አፍ ውስጥ የገባው። በአጭሩ ገንዘብ የሚፈልጉ ድርጅቶች የተለመደው ባንክ ነው። ከባንክ ውጭ ባለ መንገድ ከግለሰብ ኢንቨስተሮችና ከተቋማዊ ከሆኑ ኢንቨስተሮች ገንዘብ እንዲያዋጡ አድርገው እነሱ የገንዘብ ፍላጎታቸውን የሚያሟሉበት ማለት ነው። እንግዲህ ያ ገንዘብ እነሱ የሚፈልጉት አዲስ ድርጅት ለመመስረት ሊሆን ይችላል ወይም ደግሞ ያላቸውን ለማስፋፋት ሊሆን ይችላል። ድርጅቶች ደግሞ ሌሎች ድርጅቶች ለምሳሌ የጡረታ ወይም ፔንሽን ፈንድ የሚባለው የጡረታ ድርጅቶች፣ ለዚህ ተብለው ደግሞ የሚቋቋሙ ሌሎች ድርጅቶች አሉ። ለምሳሌ ቬንቸር ካፒታል እንደዚህ የሚባሉት እነሱ ገንዘብ አላቸው የተቀመጠ ለዚሁ ፐርፐስ። ስለዚህ እነሱ እዛ ድርጅት ላይ ኢንቨስት ያደርጋሉ። ስለዚህ ያ ድርጅት ስራውን የሚያስፋፋበት ወይም ስራውን የሚጀምርበት ገንዘብ ያገኛል ማለት ነው። በጣም አጭሩ እና ግልጹ ምሳሌ ባንኮች የሚያደርጉት ነው። ከዚህ በፊት እኛ ሀገር በቴሌቪዥን ያስነግራሉ፣ በሬዲዮ ያስነግራሉ፣ በጋዜጣ ያስነግራሉ። ሊቋቋሙ ሲሉ ሰው ያው በሰፊው ሼር ይገዛል። ያው የተለመደ ነው የሚፈልጉትን የካፒታል መጠን እነሱ ሲያገኙ ወይም ደረሰ ብሎ ሲያስቡ ብሔራዊ ባንክ ያስቀመጠው ሚኒመም የባንክ ማቋቋሚያ ካፒታል ላይ ሲደርሱ ባንኩን አቋቁመናል ብሎ ያው ያሳውቃሉ። ከዛ ባንኩ ስራ ይጀምራል ማለት ነው። ስለዚህ ያ ባንክ ስራ ይጀምረው ከህዝብ ለህዝብ አክሲዮን ሸጦ ነው ማለት ነው። እነዛ ሰዎች ባለ ድርሻ ናቸው። ካፒታል ገበያ ማለት ይሄ ነው። ውስብስብ አይደለም።
2: ትላንትና የወጣ ዜና ኢትዮ ቴሌኮም የንዋይ ገበያውን ተቀላቀለ የሚል ነው። ትልቅ ዜና ነው። ነገር ግን ኢትዮ ቴሌኮም 10% ድርሻውን እየሸጠ ነበር። ቀድሞ አክሲዮን ሸጦ ንዋይ ገበያውን መቀላቀል ነው ያሉት መዋቅሮች ምንድናቸው? እስኪ እዚህ ጋር ግልጽ አድርግልኝ።
1: ኢትዮ ቴሌኮም ትንሽ ወሰብሰብ ያለ ነገር አለው። አሁን የኢትዮጵያ ካፒታል ገበያ ባለስልጣን ከተቋቋመ በኋላ ድርጅቶች ተነስተው ቀድም ተጠቅሰዋል አንተ የመጀመሪያ ደረጃ አክሲዮን የሚባለውን ወይም ኢኒሻል ፐብሊክ ኦፈሪንግ የሚባለውን አይፒኦ የሚባለውን ለመሸጥ ሲያስቡ ተነስተው እንደበፊቱ በሬዲዮና በቴሌቪዥን አስነግረው አትራፊ ነው እንደዚህ ነው ምናምን ብለው ዲክሌር አድርገው ሊሸጡ አይችሉም። ቆማል በቃ እሱ። አሁን የሚያረጉት ምንድነው? ስትራክቸርድ የሆነ አፕሮች ነው ያለው። ባንኮችን ብሔራዊ ባንክ በጣም ሬጉሌት እንደሚያደርገው አሁን የካፒታል ገበያ ባለስልጣን አክሲዮኖችን እንደዚህ ሬጉሌት ያደርጋል፣ ለኢንቨስተሮች ጥበቃ ያደርጋል ማለት ነው በሌላ አነጋገር። ስለዚህ አንድ ድርጅት እንደ አዲስ ተቋቁሞ ሼር ልሸጥ ነው ካለ የሚያደርገው ምንድን ነው? የሚሰሩ ዶኩመንቴሽኖች አሉ። ለምሳሌ ፕሮስፔክተስ፣ የዛ ድርጅት የትርፍ እና አጠቃላይ ሁኔታው ምንድን ነው የሚመስለው የሚለው ፕሮስፔክተስ ይባላል። እሱን ያዘጋጃል። ሌሎች ዶክመንቴሽኖች አሉ፣ ኦዲቶች እንደዚህ። እሱንና ህጋዊ ዶክመንቶቹን አዘጋጅቶ ለኢትዮጵያ የካፒታል ገበያ ባለስልጣን ያስገባል። አሁን አክሲዮን መሸጥ ትችላለህ ይለዋል። የዛን ጊዜ መሸጥ ይጀምራል ማለት ነው አስነግሮ።

0: ሳያረጉ ማድረግን አይቻልም። የኢትዮ ቴሌኮም ትንሽ ለየት የሚለው ምንድን ነው? መንግስት የራሱ ኢንተረስት ሊኖረው ይችላል፣ ግን አይ ቲንክ ኦክቶበር 2024 አካባቢ ይመስለኛል ነው የተሸጠው። የዛን ጊዜ የኢትዮጵያ ካፒታል ገበያ ባለስልጣንም እንደሆኑ ፕሮባብሊ አክቲቭ ላይሆን ይችላል የነበረው። ነገር ግን አክሲዮኑ የተሸጠው ራሱ በቴሌ ብር። አንድ ድርጅት አክሲዮን ለመሸጥ ከፈለገ ሰው ሄዶ በቀጥታም አይደለም የሚገዛው። የኢትዮጵያ ካፒታል ገበያ ባለስልጣን ያጸደቃቸው ማርኬት ሜከርስ የሚባሉ አሉ፣ ወይም እነዚህ ብሮከርስ፣ ኢንቨስትመንት ባንክስ፣ ሴኪሪቲስ ዲለርስ እንደዚህ የሚባሉ አሉ። አሁን ወደ 17 ደርሰዋል። ከዛ ውስጥ ስድስቱ ኢንቨስትመንት ባንኮች ናቸው። በእነሱ በኩል ብቻ ነው መግዛት የሚቻለው ነው። አሁን ኢትዮ ቴሌኮም አንድ ወደፊት ቀድሞ ሄዶ ወደኋላ እየተመለሰ ነው ማለት ነው። ሰውን ኮንፊውዝ ያደረገው የሚመስል
1: እንግዲህ ይህንን ውይይት እንድናደርግ ምክንያት የሆነን ትላንትና በገበያው በይፋ መመስገቡ ነው። ሁለት ነገሮችን ያነሳሉ ባለሙያዎች። አንዱ የህዝብ ተሳትፎ ያን ያህል አይደለም። ኢትዮ ቴሌኮም በአማካይ 10 ቢሊየን ብር በአመት የሚያተርፍ ድርጅት ሆኖ አክሲዮኑ ላይ የተሳተፉት ሰዎች ብዙ አይደሉም ብለው ያነሳሉ። በተቃራኒው 47,000 የሚሆን ሰው ተሳትፎ አድርጓል። ይሄ ደግሞ እንደ መጀመሪያ ትልቅ ስኬት ነው፣ የአክሲዮን ገበያን ህዝባዊ አድርጓልም ብለው የሚያነሱ አሉ። እስከ 30 ቢሊየን ብር ሰበስባለሁ ብሎ ነበር ግብ ያደረገው። በብዙ ጉትጎታ 3 ቢሊየን እዛ አካባቢ ግድም ነው መሰብሰብ የቻለው። ምን ይነግረናል? እንዴት ትገመግመዋል?
0: ሳት የሌለብን ካፒታል ገበያን እየተለማመድን ነው። ኢትዮ ቴሌኮም እንዳልከው ትልቅ ድርጅት ነው፣ በጣም አትራፊ ነው፣ ስም ያለው ድርጅት ነው፣ እናም የመንግስት ነው ደግሞ የነበረው። ግን በተቃራኒው ሌሎች ድርጅቶች ለምሳሌ በባንክ ረገድ ስናይ አሁን ለምሳሌ እኔ የማስታውሰው አማራ ባንክ 150,000 ባለ አክሲዮኖች ይመስለኛል ያሉት። ስለዚህ አሁን የኢትዮ ቴሌኮምን 47,000 ባለ አክሲዮን ነው የገዛው። ያው ያንሳል ማለት ነው፣ አትሊስት ከዛም በታች ነው ማለት ነው። ስለዚህ የሚነግረን ነገር አለ ይሄ የማይካደው ነገር። አሁን የግንዛቤ ችግር አለ፣ እዛ ላይ መሰራት አለበት። የካፒታል ገበያ ባለስልጣንም የኢትዮጵያ ሴኩሪቲስ ኤክስቼንጅም የመዋለ ንዋይ ገበያ የሚባለውም ይሰራሉ እዛ ላይ። ግን ከዚህ በፊት ከተሸጡትስ ለምን አነሰ እንደዚህ የሚለው ሌሎች ተጨማሪ ምክንያቶች ሊሆኑ የሚችሉት የግንዛቤ ችግር እንዳለ ሆኖ ሰዎች በጉዳዩ ላይ ወይም በዛ ድርጅት ላይ በተለያየ ምክንያት የሚመጣው አረዳድ ምክንያት ሊሆን ይችላል። ወይም ለዛ ድርጅት የድርሻ ገበያ ከፍ ማለትና ዝቅ ማለት ነው። ይህ እንግዲህ በድርጅት ውስጥ በሚከሰቱ ብዙ ምክንያቶች ሀፕን ሊያደርግ ይችላል። ሁለተኛው የመንግስት ከመሆኑ አንጻር ሰዎች እንዲህ አይነት ነገር እንዴት ነው ትርፌን የማገኘው ሪሊ ትርፌን አገኛለሁ ምናምን የሚል ጥያቄ ሰው ሊጠይቅ ይችላል ራሱን። እና ሜቢ ያም ሊገድበው ይችላል። በእርግጥ በጣም አትራፊ ነው። ስለዚህ እነዚህ አይነት ጥያቄዎች እና እንትኖች ሰው ጭንቅላት ውስጥ የሚመጡ ነገሮች እንደ አንድ ኢንቨስተር ኮንፊደንስ ሙሉ ኮንፊደንስ የማይሰጠው ከሆነ እዛ ገበያ ውስጥ የመቀላቀሉን እንትን ይቀንሰዋል።
1: የትርፍ ድልድል አልተደረገም። ይህ ነገር ምናልባት ጥርጣሬ እንዲፈጥር የሚችልበት እድል ይኖራል። ነገር ግን ትላንት ዋና ስራ አስፈጻሚዋ ፍሬ ህይወት የባለ አክሲዮኖች ክፍፍል የዲቪደንድ የምንለው በ2018-19 በጀት ዓመት ይጀመራል ብለዋል። ይሄ የተሳትፎን ነገር ስላነሳን ከዚህ በኋላ ሰዎች ገንዘባቸውን ባንክ አስቀምጦ ወለድን ከመሰብሰብ ባሻገር በእንደዚህ አይነት ነገሮች ተሳትፎ የማድረግ ባህል፣ የአክሲዮን ግብይትን የመለማመድ ባህል ምን ያህል ይገኝበታል የሚለው ከታወቀ በኋላ እያደገ ሊመጣ የሚችል ነገር ነው።
0: ወለድ 7% እንደዚህ ነው። ከኢንፍሌሽኑ ኢቭን አሁን ባለው 9% ነው ብንል ኢንፍሌሽኑ ኢንፍሌሽን ነው የሚበላው ማለት ነው። ባንክ ውስጥ ቢቀመጥ 10.7 ሚሊዮን ሼር ሸጠዋል። 47,000 ሰው ያው በዛ ይጋሉ የገዙዋሉ ማለት ነው። ወደ 3.2 ቢሊዮን ብር ነው በገንዘብ ደረጃ ሲታይ። ስለዚህ ቀላል አይደለም። እነዛ ሰዎች ጥሩ ትርፍ ያገኛሉ ማለት ነው፣ ቴሌ እያተረፈ እስከቀጠለ ድረስ። በካፒታል ገበያ ውስጥ ማየት ያለብን ነገር በተለምዶ እስከዛሬ ሲደረግ እንደነበረው ትርፍ የሚገኘው መጨረሻ ዓመት ብቻ ተጠብቆ አይደለም። በኢንቨስትመንት ባንኮቹ ወይም በዲለሮቹ በመሳሰለው አካውንት ከፍተው ተመዝግበው ሰንበዲ ለምሳሌ ካሽ ሊያስፈልገው ይችላል። የዛሬ ሁለት ወር ካሽ ቢያስፈልገው ያ ሰው አክሲዮኑን ይሸጣል፣ ግማሹን ሊሸጠው ይችላል ከፈለገ፣ ወይም ደግሞ ኤግዚት ሊያደርግ ይችላል፣ ሸጦ ሊወጣ ይችላል ገንዘብ ከፈለገ ካሽ ከፈለገ ማለት ነው። ይሄ ነው እንግዲህ ሰከንደሪ ማርኬት የሚባሉ ሰዎች ሼራቸውን በቃ ግልጽ በሆነ ትራንስፓረንት በሆነ ግልጽ በሆነ መንገድ ይሻሻጣሉ። ለዚህ ትልቅ በር ይከፍታል ማለት ነው። በፊት የሚያቁ ሰዎች ተፈልገው ምናምን አክሲዮን ያላቸው ባንክ ውስጥ ምናምን አሁን አክሲዮን ሲኖራቸው ምን ውስጥ ነው የሚያረጉ ሰዎች አሉ። በትክክል ዋጋው አይታወቅም፣ እንዴት እንደሚደረግም አይታወቅም። ሜቢ እስከ መጨረሻው መድረስ መጠበቅ ግድ ሊሆን ይችላል። አሁን አይኖር ማንኛውም ሰው በፈልገው ሰዓት ኤግዚት ሊያረግ ይችላል፣ ሸጦ ሊወጣ ይችላል፣ ግማሹን ሊሸጥ ይችላል። ለማሳሰብ በማንኛውም ሰዓት የድርጅቱ ቁመናውን ጠብቆ እስከሄደ ድረስ ጥሩ ስዕሉን ጠብቆ እስከሄደ ድረስ አክሲዮን ሼሩ እየጨመረ ይሄዳል ተብሎ ነው የሚጠበቀው። ስለዚህ ያው በዛ ሰዎች ተጠቃሚ ይሆናሉ ማለት ነው።
2: አድማጮቻችን እየተከታተላችሁ ያላችሁት BBC አማርኛ ነው። አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። የደቡብ አፍሪካው ፕሬዝዳንት ከስልጣን ላለመውረድ ክስ መሰረቱ። ፕሬዝዳንት ሲሪል ራማፎሳ የህዝብ ተወካዮች ከስልጣን እንዲያነሷቸው በር የሚከፍተውን በፓርላማው የተዘጋጀ ሪፖርት ለመቀልበስ ህጋዊ ተቃውሞ ጀምረዋል። እንደ አውሮፓውያኑ በ2022 አንድ ገለልተኛ ኮሚቴ በራማፎሳ የእርሻ ስፍራ ሶፋ ውስጥ ተደብቆ የተገኘው ገንዘብ ከስርቆት ጉዳይ ጋር የተያያዘ ሊሆን ይችላል ሲል አስታውቆ ነበር። ፕሬዝዳንቱ ግን አስተባብለዋል። የኮንጎ ግጭት ኢቦላን ለመቆጣጠር የሚደረገውን ጥረት ያሰናከለ መሆኑን ዶክተር ቴድሮስ ገለጹ። በዲሞክራቲክ ሪፐብሊክ ኮንጎ ያለው ግጭት የኢቦላ ስርጭትን ለመቆጣጠር የሚደረገው ጥረት ላይ ጫና ማሳደሩን የዓለም ጤና ድርጅት አላፊ ዶክተር ቴድሮስ አድሃኖም አስታውቀዋል። በአገሪቱ ግጭትና አደገኛ በሽታ መደራረባቸውን የተናገሩት ዶክተር ቴድሮስ በኢቱሪ ግዛት በሽታውን የመከላከል እንቅስቃሴ መስተጓጉሉን አክለዋል። ትራምፕ ከኢራን ጋር የተደረገው ድርድር እስካሁን አልተሳካም አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረገ ያለው ድርድር እስካሁን አልተሳካም ያሉ ሲሆን አክለውም ድርድሩ ገና ደስተኛ አላደረገንም፣ ነገር ግን ደስተኛ እንሆናለን ብለዋል። በተያያዘ ኢራን የመግባቢያ ሰነድ ረቂቅ ደርሶኛል ብትልም አሜሪካ አስተባበለች። ኢራን ከአሜሪካ ጋር የምታደርገው ድርድር የመጀመሪያ ደረጃ ላይ የሚገኝ ይፋዊ ያልሆነ የመግባቢያ ሰነድ ማዕቀፍ ረቂቅ እንደደረሳት የአገሪቱ መገናኛ ብዙሃን ቢዘግቡም ዋይት ሃውስ ግን ይህንን ፍጹም ፈጠራ ሲል አስተባብሏል። ኢራን በዩራኒየም ይዞታዋ ላይ እንደማትደራደር አንድ የሀገሪቱ ከፍተኛ ባለስልጣን ተናግረዋል። ዜናዎቻችን እነዚህ ናቸው። በመቀጠል ወደ ኢድ አልአድሃን የተመለከተ ዘገባ ነው የምናልፈው። ዛሬ የኢድ አልአድሃ በዓል ተከብሮ ውሏል። ይህ ኢድ አልአድሃ አረፋ የሚባለው በዓል እንስሳትን ከመሰዋት ጋር የሚያገናኘው እንዴት ነው? ፍሬዮት ካሳ በተለያዩ ሃይማኖቶች እንስሳት ለምን በመስዋዕትነት ይቀርባሉ በሚለው ዙሪያ ተከታዩን አሰናድታለች።
3: ሃይማኖቶች የተለያዩ እንስሳትን በመስዋዕትነት ያቀርባሉ። በተለይ በመላው ዓለም በርካታ ተከታይ ያላቸው ሃይማኖቶች ይህንን ድርጊት ይፈጽማሉ። ለመሆኑ ይህንን መስዋዕትነት የሚያቀርቡት ምንን ታሳቢ በማድረግ ነው? እስኪ የተወሰኑትን እንመልከት። እስልምና። የኢድ አልአድሃ በዓል በእስልምና ሃይማኖት ተከታዮች ዘንድ የእርድ በዓል ተብሎ ይታወቃል። ነብዩ ኢብራሂም ወንድ ልጃቸውን መስዋዕት ለማድረግ ፈቃደኛ መሆናቸውን ለማሰብ የሚከበር በዓል ነው። ነብዩ ኢብራሂም በአላህ ትእዛዝ ልጃቸው እስማኤልን መስዋዕት ለማድረግ ተዘጋጅተው ነበር። ነብዩ ኢብራሂም ልጃቸውን ለመስዋዕትነት ሲያዘጋጁ አላህ በልጃቸው ፈንታ በግ አውርዶላቸው መስዋዕት እንዳደረጉ ይታመናል። በዚህ ዘመንም በመላው ዓለም የሚገኙ የእስልምና እምነት ተከታዮች የተለያዩ እንስሳትን መስዋዕት በማድረግ በዓሉን ያከብራሉ። ከእስልምና በተጨማሪም ሌሎች ሃይማኖቶችም መስዋዕት ያቀርባሉ። አይሁዶች። እንስሳትን መስዋዕት ከማድረግ ጋር በተያያዘ የአይሁድና የክርስትና ሃይማኖቶች ከእስልምና ታሪክ ጋር ተመሳሳይነት አላቸው። የአይሁድ ሃይማኖት መሪ የሆኑት ጌሪ ሶመርስ በአይሁድ የእምነት ጽሑፎች ውስጥ በተለያዩ ጊዜያትና ቦታዎች የተለያዩ የእንስሳት መስዋዕትነቶች ተጠቅሰው ይገኛሉ ይላሉ። ይሁን እንጂ አሁን ላይ መስዋዕትነት ይፈጸምባቸው የነበሩ ስፍራዎች ባለመኖራቸው የእምነቱ ተከታዮች መሰል ተግባራትን አያከናውኑም። ከወደሙት የአይሁድ ሃይማኖት የመስዋዕትነት መፈጸሚያ ስፍራዎች አንዱ ብለው የሚገልጹት በአሁኑ ወቅት በኢየሩሳሌም ከተማ የአልአክሳ መስጂድ በሚገኝበት ስፍራ ላይ የነበረን ቦታ ነው። አይሁዳውያን ይህ የሃይማኖት ቦታ ተመልሶ ተገንብቶ እንስሳትን መስዋዕት የማድረግ ተግባራቸውን መልሰው መቀጠልን ይመኛሉ። በዚህ ዘመን አብዛኛው አይሁድ እንስሳትን መስዋዕት በማድረግ ተግባር ባይሳተፍም በኢየሩሳሌም የሚገኙና ሳማሪታንስ የተባሉ አይሁዶች ግን አሁን ድረስ ሃይማኖታዊ ተግባሩን አስቀጥለዋል። ለመስዋዕትነት የሚቀርቡት እንስሳት እንደ በግ፣ ላም፣ ፍየል ወይም ጎሽ ያሉ በእምነቱ ተቀባይነት ያላቸው ኮሸር የሆኑ እንስሳት መሆን አለባቸው ይባላል። ክርስቲያኖች። እንስሳትን በመስዋዕትነት በማቅረብ ረገድ ክርስትና ስረ መሰረቱ ከአይሁድ እምነት ጋር ይያያዛል። የአይሁዶች ሃይማኖታዊ ጽሑፍ እንዲሁ ከብሉይ ኪዳን ጋር ተመሳሳይነት አለው። አንዳንድ ጊዜ እንስሳት ለመስዋዕትነት የሚቀርቡት ከፈጣሪ ይቅርታን ለማግኘት በማሰብ ነው ይላሉ የክርስትና የሃይማኖት አባቶች። ይሁን እንጂ የኢየሱስ ክርስቶስ ሞት እንደ የመጨረሻው መስዋዕትነት ተደርጎ ስለሚታሰብ ይህ ልማድ በሃይማኖቱ

0: አይተገበርም። ኢየሱስ በክርስትና እንደ የእግዚአብሔር በግ ይቆጠራል። ሂንዱዎች ምንም እንኳን በሂንዱ እምነት ውስጥ በእንስሳት መስዋዕትነት ዙሪያ የተለያዩ አለመግባባቶች ቢኖሩም በተወሰኑ ሂንዱዎች ዘንድ ተግባራዊ ይደረጋል። ለምሳሌ በብዙ የህንድ ወይም የባንግላዴሽ አካባቢዎች በሃይማኖታዊ ስርዓቶች እንስሳትን መስዋዕት የማድረግ ተግባር በሰፊው ይከናወናል። እንስሳትን መስዋዕት ማድረግ ከክርስቶስ ልደት በፊት በ1500 እና 500 መካከል የተለመደ ተግባር እንደሆነ ይታመናል። እንስሳው ለፈጣሪ ተብሎ መስዋዕት ከሆነ በኋላ ስጋው ለሃይማኖቱ ተከታዮች በግብዣ መልክ ይቀርብ ነበር። ይሁን እንጂ በዘመናዊ ህንድ የእንስሳትን መስዋዕትነት በተመለከተ በአውንታዊም በአሉታዊም የሚቀበሉት አሉ። እንደ ስሪላንካና ኔፓል ያሉ አገራት በሂንዱ እምነት እንስሳትን መስዋዕት ማድረግን ከልክለዋል። እንዲያም ሆኖ ትዕዛዙ ሁሌም የሚከበር አይደለም።
1: ጋና በደቡብ አፍሪካ የተከሰከሰውን ተቃውሞ ተከትሎ ዜጎቿን ማስወጣት ጀምራለች። አጭር ዘገባለን።
2: ጋና ዜጎቿን ያስወጣች ያለችው ከቅርብ ሳምንታት ወዲህ በደቡብ አፍሪካ ከተሞች የጸረ ስደተኛ ተቃውሞ ማዕበል መነሳቱን ተከትሎ ነው። ቢቢሲ በደቡብ አፍሪካ ሰዓት አቆጣጠር ከማለዳው 3 ሰዓት አካባቢ በጆሃንስበርግ አየር ማረፊያ ጋና ኤምባሲ የተከራያቸው በርካታ አውቶቡሶች ተጓዦችን ያደረሱ እንደነበረ ተመልክቷል። በአገሪቱ ውስጥ ዳግም የመጤ ጥላቻ ጥቃቶች በከፋ ሁኔታ ሊቀሰቀሱ ይችላሉ የሚል ፍርሃት ማለ። የጋና መንግስት ለቢቢሲ እንደተናገረው የመጀመሪያዎቹ 300 ዜጎቹ ረቡዕ ጠዋት ይጓዛሉ። ቀሪዎቹ ደግሞ በተከታታይ ባሉት ቀናት ለአገራቸው እንደሚበቁ ተገልጿል። ለ10 አመታት በደቡብ አፍሪካ እንደኖርና የውበት ሳሎን ያስተዳድር እንደነበር የተናገረው ሩዶልፍ ከተመላሾቹ ውስጥ ሲሆን ሩዶልፍ ዳግመኛ ወደ ደቡብ አፍሪካ እንደማይመለስም ለቢቢሲ ተናግሯል። በደቡብ አፍሪካ ቢያንስ 25000 የሚጠጉ ጋናውያን እንደሚኖሩ ይገመታል። ስደተኛ ጠል ደቡብ አፍሪካውያን ከተለያዩ የአፍሪካ ሀገራት የሚመጡ ስደተኞች በህዝብ አገልግሎቶች ላይ ጫና ማሳደራቸውን ይናገራሉ። ይህ በእንዲህ እንዳለ የኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት ኢትዮጵያውያን በደቡብ አፍሪካ ያሉበትን ሁኔታ የሚያጠና ቡድን ወደዚያው እንደላከ በቅርቡ ለሚዲያ ገልጾ ነበር።
1: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነው። የዛሬውን በዚያ በቃ ነገ በሌሎች ዘገባዎች እንገናኛለን። እስከዚያው ጤና ይስጥልን።

0: አሸማ ከመልተን ወደፍቶተ ኬኝ ሰገንታራዶ ቢቢሲ አፋን ሮሞ ሮቢ ገልከላ ኤገሌራ ሰገንታራቲን ዋይ ቡፈተጥያር ነገለ ቦሮና ምንስረሙ መአብይ አህመድ አረብሰኒ
1: ገመቹ ኬስተን አርጉድ እንደው ኬኛፍ ከበጀ ጉዳ ገመቹ ጉዳ ሉጣጋሜ እስኒብ ሱበርባድ
0: ፍለኖ በያለሳ ኢትዮጵያ መርሳቶር በፋ ጉዮ ተሞራሰቦ ደገገ ፈሙራ ማልቶ የገማ
2: ኦፊስ ሶምኒ ሰበከኝ ሶምኒ እሺነመ ዋንሰዲ ጉርጉዳ ሰምኒ በየከና በርባዱ ሰና ፍለናን ፍነት አጭኬ ሰበለ ቲያትሪ ወጀቾ ተኤመሊም እኙ ሶምና ኦፊስ ሶምነሞ ሰበከኝ ሶም
0: ዶግመ ፍመላመልቱማን ፍንፍነት ሀማቴ ወደ ፈኖ በየከሳ ፈላብሮስ ቀምና ዲያዳ ሚኒስትር ሙሜ ኢትዮጵያ አብይ አህመድ ቡፈተ ጥያራ ነገሌ ቦረና ሀሬ ቢሰኒ ኦጄ ገልቺሰን ኢትዮጵያን ቡፈታ ላይ ጥያራ ነገሌ ወጂኒን ወሊ ገለት ቡፈታ ላይ ጥያራ ሶዶመት ዲያ ተነከቀብዱ ወልተጂ ከነረትካሰን ዋይ ቡፈተ ጥያራ ነገሌ ቦረና ከነላልች ሱዳን ከነጀደነይሩ
1: ገመቹ ኬስተን አርጉድ እንደው ኬኛፍ ከበጀ ጉዳ ገመቹ ጉዳ ሉጣጋሜ እስኒብ ሱበርባድ ድሬን ጥያራ ቡኡር ሚሶማ ማሊፍ በርባች ሳወይተን ቡኡር ሚሶማ ዳቡራ ከከይ ባሊፍ ቦረን ጉጂፍ ቦረን ቱለም ምን ኦሮሞ አከ ኦርማት አዳ ኦፊደ

0: እንቅልጭ ነው። ይሄ የሮን ሰቀልተሚ ተርባማ ዲባፍ ጃተሚ ሰደፍ ለቺፍ ነር ፓርላማ ዳፊ ሸንተሚ ሰዲ ጨፌ ዳፊ ዲባፍ ዲግደሚሽን ሰቀልተሚ ተርባይ ጭቆት ወራማ ጀሩ ኮንግሬስ ታን አማጋ አማናማ ያጋልጭ ፍለተማዩ ሲንጀ ፍለተማዩ ገረ ዲባፍ ጃተሚ ሰደ ቀምለቶ ዶርጎሙ ዳፊሞ ገረኩማውሊ ገልጭና ገረኩማውሊ አማማልጎን
1: ጃቆብ ቀብደን
0: ያዱዋ
1: ጃንሱን ይመጋልፍን ፍኔሞ ናና
0: አፍርዱ ማጋልፍን ፍኔቲ ቶኮ ድረዳራ ቶኮ ማካላራ ኦሪናከ ሰንጅር
1: ማፍ
0: ሲት መካልፍ ያላ ኦፊኮቲ አምቦ አምቦ መቶ ኪሎ ሜትር ኪሎ ሜትር ዲፕ አምቦ ደጉሪ ሲቲ ሱልታ ደርቤ ናማኩዳ ናማዲግ ዳሞሊት ቀበዱ ቢሱ ያርገንደንደኝ ማልጎሬኒ ዱለና ነፍለዳ ይሄ ናማኒ ሲሞዳቄ ወደ ቦሶማሞ ያለተ ለጋቲ ነብሲ ሉቡኬ ሰንቀብሲ ሳቲ ዶርጎማ ጀቻተ ቢትለማ ወንቲ ገውት ኑቲ ማልጎነ ማሉ ወየሰይ ሩሰና ኦሮሚያ ማራራ ኮሌጅ ዱከ ገሌ ዱከሌ ሳኬኛ ዋነ ማል ወየየነ ረቲ ማሪያነ አከማጅሩ ከነቲ እሰው ጎንደዳ ቶኮ ፍለንቺ ፍለና ተባላ ከረብረ ደርቡንደው ዋፍ ኦቴ ዋፍ ኦቴ ከነብረ ደርቡንደው ሞቱ ማለስ በይካ ወሮ መጀመስ በይካ ላማ ራኮሰን ሳዲሲንት በሰነ ሄኩንደው ነጋብ ተዝገብ ፍዱንደው ስነ ዲሞክራሲ ያከለለቱ ቁጭንደው ዲናግዴ ዱጋቴ ሰምነ ተመኑ ፍዱንደው ኦፍሶም ነሞ የኙን ሶምና ቲያትሪ ከነጀና ወፍረጉባቶ ጀነሞ ሰበከኛ ጉባቶ ጀነ ምናስ ይፈድሪ ምን እንንቆልፋ ዱለን ዱፍላ ዶፍላም ለከነጎና ወፍግሎም ከነጎና ያ በየከና ሁንዱ 100% ሞቱማቶ ኮንቶ ተመይራ ኦርዲን ፍለኖ ሞቱማቶ ኮጀለጂ
2: ሚኒስትር ሙሜ አቢ አህመድ አያና አርፋረቴ ይርጋው መጣፍዳ ማንን ኡመነ ከበ ፍለቶ ጉበተኒሩ ይርማናው መታመለ ዲሞክራሲን ምልካው ፍለኖ መለስ ይርማናኑ መታ ጉቱን ተውጀቹን በተኒሩ ፍለኖ ብራና ሲርን ኢጃርስ ቢያ ከምቡራ እትጉዳቱ ረጀቹንስ ጉበተኒሩ
3: ለጌፈቶ ተከኛ ሰገንታ ከኛ ራዲዮ ጥምሩት ጅራ ሰገንታ ከኛ ወጣታ አንገጂ ማታ ገልገለ ሰዓት ለማፍ ደቂቃ ሸን ተመራ ይገለ ገማ ፌስቡክ የክስመስ ዩቲዩብን አመሞ ገማ ቲክቶክንስ ኑርዱ ፉደንደሰኒ ደምበሊ ገባባ ክስመስ ሳተላይት ጉባትስ ኑርገቹ ደንደሰኒ ዩቲዩብ ከኛረት ቪዲዮ የሚያጎ ደኑርገቹ ደንደሰኒ ገማ ሰናኒስ ኑርዱፉ እንደገቲና ሲንጀና ሰገንታ ሀራ ሂርጳ ገመቹ ደየሱዳን ደረጀ ጎንፋ ቆጴሱን ዴቪድ ንዛው ኦጉማ ቴክኒካቲን ወጅኒን ቱሬራ ጉርሞ ሰገንታ ብራቲን ዴብና ዋርኑርዱፍተኒ ፈዱ ገለቶማ ለፍነጋብላ

0: ዩኒቨርሲቲ ኣስመራ ንቁጠባዊ ብድሆታት ንምግጣም ዝተጋብኡ 21 ምሁራንን ሸውዓተ ናይ ግዜያዊ መንግስቲ ትካላትን ተሳቲፎም ብዘመን ጨዎ ፅሑፋትን ክትዓትን መሰረት ገይራ ብፕሮፌሰር ገብረሂወት ተስፋ ጌርግስያ ተፃሒፋ ነዚ ኣኼባ ዝኸፈተ ናይ ሽዑብ ሚኒስተር ቁጠባ ሃይለ ወልደ ትንሳኤ ቁጠባ ሃገር ሰፍ ንምባል ዘድሊ ፃዕሪ ካብቲ ንናፅነት ዝተኸፍለ መስዋእቲ ከምዘይሰንፍ ክእምትን ከሎ ዋና ፀሓፊ ኢሳያስ ኣፈወርቂ ድማ ንዘሎ ዓቕሚ መሚኻ ንቅድሚ ዘወንጭፉ ሓሳባት ንምስራዕ ተመክሮታት ካልኦት ሃገራት ምፅንዕን ንምሁራን ዝዕድም መዳያት ምክዕባትን ተመሳሰልቲ ኣኼባታት ብቐፃሊ ከካይዱ ከም ዘለዎም ገሊፁ ነበረ እቲ ዋዕላ ኣብ ኤርትራ ብናይ ህዝብን ብሕታዊ ዋኒንን ዝካየድ ሕውስዋስ ቁጠባ ክተኣታቶ ሕርሻ ብምዕቡል ኣገባብ ከም ዝሰርሕ ምግባር ሰባዊ ሽርክነት ንግዲ ከምዕብል ከምኡውን ቁጠባ ብቕኑዕን ካብ ብልሽውና ዝረሓቐ ብዲሞክራሲያዊ ስርዓት ክስነ ኣብ ዝብሉ ነጥብታት ረዓመ ነብስሄር ፕሮፌሰር ተኪኤ ፍስሓፅዮን ዶክተር ዮሃንስ ሃብቱን ምስ ጎረባብቲ ሃገራት ቀርና ኣፍሪቃ ብፍላይ ከዓ ምስ ኢትዮጵያ ኣብ ሓድሕድን ዝምርኮስ ቁጠባዊ ምፅግጋዕ ክገብራ ከም ዝግባእ ክጣበቑ ከለዉ ዶክተር ወልዳይ ፍጡር ብሸነኹ ንኤርትራ ዘድሊ ፖሊሲ ናብ ናፃ ዕዳጋ ዘቀራርብ ክኸውን ሞጊቱ እንተኾነ ግን እዚ ሕጂ ኤርትራ ዘላቶ ቁጠባዊ ኩነታት ምስቲ ሽዑ ዝነበረ ትፅቢት ፈፂሙ ኣይቀራረብን እዩ እቶም ብፍቕሪ ሃገር ተደሪኾም ዋኒኖም ገዲፎም ሽግ ትምህርቲ ሒዞም ንቁጠባ ኤርትራ ካብ መዓሙቕ ኣውፅኦም ንኸሳሊዋ ዕቑር ዓቕሚ ዝነበሮም ምሁራን ዓቕሞምን ክእለቶምን ከካፍልሉ ዝኽእሉ ዕድል ብዝተፈላለየ ምክንያት ምስተዓናቐፈ ተዋሲኖም ተረፉ እዛ 30 ዓመታት ኣብ ከብሒ ዘላ መፅሓፍ ከዓ ናይዚ ኩሉ ምስክር እያ
1: ኣብ መወዳእታ ኣብ ላኦስ ብሰንኪ ዘጋጠመ ዕልቕልቕ ኣብ ሓደ በዓቲ ንሓደ ሰሙን ተቐርቂሮም ዝፀንሑ 5 ሰባት ብደገፍ ሰራሕተኛታት ህፁፅ ሓደጋ ብህይወት ድሒኖም ምስኦም ዝነበሩ 2 ሰባት ግን ዛጊት ሃለዋቶም ኣይተፈልጠን እቶም 7 ሰባት ወርቂ ንምንዳይ ናብቲ ዓሚቑ በዓቲ ምስ ኣተው እዮም እቲ ሓደጋ ኣጋጢምዎም ዝኸበርኩም ሰማዕትና ንሎሚ ዘዳለናልኩም ትሕዝቶ ነዚ ይመስል ነይሩ ኣወሃዲት መደብ ኣዜብ ብርሃነ ክኢላ ቴክኒክ ዴቪድ ኢንዛዎ ከምኡውን ኣነ ዓወት ገብረ እግዚኣብሔር ምሳኹም ፀኒሕና ሰሰናዩ ንዓኹም